Virginia. ወጣሁት ዳገቱን ላገኘው አልቻልኩም የአምላክ ማደሪያውን አምላክ ማደሪያው እስቲ ልፈልግህ ልፈልግህ ዞሬ ብጨንቀኝ ቢተበኝ ንገስብኝ ዛሬ የስብኝ ላልቸገረህ ነገር ላክነና ፍጥረኝ ምላለ አንተ በጥበብህ ሁሉን ማዳን ስለችልህ

ያላቸው ለሞት ያለፉ እንደከተለረክፉ የሰው ልጅ ዛላው ይጠፋል ካለም ላይ ከምን ሰው ከምን ሰው ታይተነስ ግን ጠፋ